0: ፋኑ
1: ወፋ ባርከፍ ከፍ ነው
0: እንገናኛለን
1: አይይይ
0: ለምላይ ቆርጥም ተስፋ
1: አበ
0: በደነዝዝ እንኳን
1: ላላላ
0: ሚባንከላ ፋጋ
1: ዘ ዘ ዘ